0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ሰንበት 26 ሓምለ 2016 ዓመተ ምሕረት መደብ ፈነወና ናይ ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣስተንትኖ ጸሎት መልኣከ እግዚኣብሔር ናይ ዕለቱ ወንጌልን ቃል ኣስተንትኖ ብኣባ ንጉሰ ፍስሐ ኣብ ናይሮቢ ናይ ዝተኻየደ መበል 21 ዓውደ ኣኼባ ኤጲስቆጶሳዊ ጉባኤ መላእ ሃገራት ምብራቅ ኣፍሪቃ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናዕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ መንግስቲ ኣምላኽ ብሓይሊ ዘይኮነስ ብትሕትናን ብትዕግስትን ብፍቕርን ብህድኣትን እተዓቢ ከም ዘላ ብምግላጽ ንክርስትያን ምእመናን ኣብቲ ሕቡእ ዝኾነ ዕዮ ኣምላኽ ክውከሉን ኣብ ዓለም ንእሽቶ ዘርኢ ወንጌል ክኾኑን ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ንክርስትያን ምእመናን መንግስቲ ኣምላኽ ከም ንእሽቶ ዘርኢ ወይ ከም ንእሽቶ መባዅዕቲ ምዃናን ብህድኣትን ብትዕግስትን ከም እተዓቢ ብምዝኽኻር ንሓይሊ ኣምላኽ ከም ሓደ ዘደንቕ መርኣያ ተግባር ገይሮም ንምድላይ ንዝቐርበሎም ፈተናታት ክነጽግዎ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ነቶም ኣብ ካስትል ጋንዶልፎ ንናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ንምዕራግ ንዝተኣከቡ ነጋድያን ኣብ ዘካፈልዎ ኣስተንትኖ ብዛዕባ ሰለስተ ምሳሌታት ካብ ወንጌል ማቴዎስ እተወስደ ጠቒሶም ብዛዕባ ዘርኢ ስርናይን ክርዳድን ዘርኢ ኣድርን መባዅዕትን ኣስተንቲኖም። ኣምላኽ ኣብ ታሪኽን ኣብ ህይወት ሰብኡትን ኣንስትን ብኸመይ ከም ዝዓይ ዘርኢ ምዃኑ እውን ገሊጾም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ንገዛ ርእሱ ብሓይሊ ወይ በስገዳድ ኣብ ክንዲ ዘቕርብ ወይ ብዓወት ኣብ ክንዲ ዝበጽሐና ከም ንእሽቶ ማለት ከም ምልክት ምስትውዓልን ትዕግስትን ፍቕርን ኮይኑ እዩ ዝመጸና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ንኽንቅበሎ ወይ ክንነጽጎ ናጻ እዩ ዝሓድገና ብምባል ፍቕሪ ኣምላኽ ኣብ መንጎ ክርዳድ እውን ከይተረፈ ህላውኡ ከም ዝገልጽን ከም ንእሽቶ ዘርኢ ብዝረአ መንገዲ ከም ዝዓይን ንዓለም ከም መባዅዕቲ ናብ ብሑቕ ከም ዝቕይራን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ወሲኾም ብዙሓት ሰባት ኣምላኽ ብዘደንቕ መንገዲ ጣልቃ ብምእታው ብኡንብኡ ንእከይ ካብ ዓለም ከጥፍእ ከም ዝጽበይዎ ኣፍልጡ ሃብሉ። ከምዚ ዝኣመሰለ ትጽቢታት ብዛዕባ ክርስትያናዊ ህይወትን ቤተ ክርስትያንን ዘይጥዑይ ኣርኣያ ክህልዎ ከም ዝኽእል እውን ኣጠንቀቑ። ኣብ ክንዲኡስ ክርስትያን ምእመናን

0: ያብዝሃለ ወሉ እዋን እውን ከይተረፈ መንግሥቲ ኣምላኽ ከም እትዓቢ ኣፍልጦ ክህቡ ከም እተጸውዑ ገለጹ። እዚ ኸኣ ጸልማት እውን እናሃለወ ክንሱ ዝመጽእ ሰናይ ለውጢ ነቲ ብታህዋኽ ናይ ምፍራድ ፈተና ምቅዋም ከምኡ እውን ቀስ ብቐስ ዕዮ ጸጋ ኣምላኽ ብትዕግሥቲ ምስዓብን ምርዳእን ዝሓትት እዩ ክብሉ ድማ ተላበዉ። ኣስዕብ ኣቢሎም ቅዱስ ኣቦና መንግሥቲ ኣምላኽ መብዛሕትኡ ግዜ ኣብ ተራ እዋናት መዓልታዊ ህይወት እትርአ እኳ እንተኾነት ግን ከኣ ብቐጻሊ እያ ተዓይ ኣምላኽ ዘየለ እኳ እንተ መሰለ ይብሉ ቅዱስነቶም። ምእመናን ኩሉሳ ኣብኡ ከም ዘሎን ፍቕሩ ወትሩ ንምሕጋዝ ድሉ ምዃኑን ከስተውዕሉ ተላበውዎም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እዚ ናይ ኣምላኽ ተግባር ክርስትያን ምእመናን ብውልቂ ኾነ ከም ኣባላት ቤተ ክርስትያን መጠን ዝጓዓዝሉ መንገዲ ክኸውን ከም ዘለዎ ገሊጾም ኣመንቲ ነቲ ኣብ ወንጌል ዘተኰረ ኣቀራርባ ክብሉ ዝገለጽዎ ሓቂ ክስዕቡ እውን ኣተባብዕዎም። ካብ ትዕቢትን ንኻልኦት ንምግዛእ ዘሎ ባህጊ ወይ ከኣ ንእምነት ንምጭፍላቕ ሓይሊ ካብ ምጥቃም ክርሕቁ ኣተባብዕዎም። ኣብ ክንድኡስ ክርስትያን ምእመናን ኣብቲ ህዱእ እዮ ኣምላኽ ክውከሉ ኣለዎም ክብሉ ድማ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቶም ኣብቲ ግዜ እቲ ካርዲናል ዝነበሩ ብፁእ ኣቡነ ጆሴፍ ራትዚንገር ጸኒሖም ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝኾኑ ብምጥቃስ ክርስትያን ምእመናን ርትዓዊ ዘርኢ ክቕበሉ ተጸዊዖም ኣለዉ። እዚ ድማ ናይ ዓወትን ዕቤትን ዘይኮነስ ንገዛ ርእስና ንኣሽቱ ተግባራት ንምውፋይን ንኻልኦት ንምግልጋልን እዩ ክብሉ ከም ዘስተምሃሩ ኣዘኻኽርዎም። በዚ ኸምዚ ክርስትያን ምእመናን ንዓለም ካብ ውሽጦም ክቕይሩ ዝኽእሉ ንእሽቶ ዘርኢ ወንጌል ከምኡ እውን ማይ ብሑቕ ፍቕሪ ክኾኑ ከም ዘለዎም ብምዕዳም ኣስተንትንኦም ደምደሙ። ርእሰ ሊቃነ ጳጳሳት ልዮን ሓሳባቶም ኣብ ምዝዛም ነቶም ኣባኡ እተረኽቡ ምእመናን ናብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ እታ ንዘርኢ ቃል ኣምላኽ ብትሕትና እተቐበለቶ ኣደ ንክርስትያን ምእመናን ኣብ ጉዕዞ እምነት ክድግፎም ጸልዮም።
1: ሰንበት ዘቂርቆስ ሓምሌ 19 እንተወዓለ ሰንበት ዘቂርቆስ ተባሂሉ ይፅዋዕ። ነዚ ናይ ሎሚ ሰንበት ዘሰኒ መዝሙር ጥቡእ ልቡ ልህፃን። ልቢ ህፃን ኣብ ቤት ፍርዲ እንከሎ ስንዱቅ እዩ። እቲ ህፃን ነዲኡ ከም ዝበላ ገድልናን ምስክርነትናን ክሳብ እንፍፅም ፅንዒ ወይ ከዓ ደልድሊ ንገጽ ኣምላኽና ክንርኢ ምእንቲ ገድልናን ምስክርነትናን ንፈፅም። ሕፃን ንጐይትኡ ክሳብ ክንዲዚ ተጋዲለ እንታይ ዓስበይ ኢኻ እትህበኒ በሎ። ጐይታ ንግዝኡ ሕፃን ኣብ ልብኻ ዘሎ ዓስብኻ ክበካ እየ በሎ። ሕፃን ንጐይትኡ ስጋይ ኣብ ምድሪ ኣይትቕበሮ በሎ። ጐይታ ንሕፃን ኣብ መንግስቲ ሰማይ ኣነ ፈጣሪኻን ዮሃንስ መጥምቕ እንተዘይኮይኑ ዝዓብየካ የለን፣ ስጋኻ ከየማ ምንን ኣብ ሰረገላ ኤልያስ ከምብረካ እየ ዝብል መዝሙር ይዝመር። ምስባክ ቃል ወሃቡ ደመናት ኣሕፀከ ይወፅኡ ቃለ ነጎድጓድከ በሰረገላት ኣስተርኣየ መባርቅቲሁ ለዓለም መዝሙር 76 ካብ 17 ክሳብ 18 ወንጌል ካብ ወንጌል ሉቃስ መበል 10 ምዕራፍ ካብ 17 እቶም 72 ልኡኻት ከዓ ጐይታይ ኣጋንንቲ እውን ከይተረፉ ብስንኳ ይግዝኡን ኣለዉ እናበሉ ብሓጐስ ተመልሱ። የሱስ ድማ ከም ዝበሎም ሰይጣን ከም መብረቕ ካብ ሰማይ ክወድቕ ከሎ ርአኽዎ። እንሆ ተመንን ዕንቅርቢትን ኩሉ ሓይሊ ጸላእን ክትረግዙ ስልጣን ሂበኩም ኣለኹ፣ ዝጐድኣኩም እኳ ኸቶ የልቦን። ግና ኸ ስምኩም ኣብ ሰማይ ስለ ዝተጻሕፈ ዝኣተሓጐሱ እምበር መናፍስቲ ስለ ዝተመልክልኩም ኣይትተሓጐሱ። ኣብታ ግዜ እቲኣ ኢየሱስ ብመንፈስ ቅዱስ ተሓጐሰ፣ ኦ ኣቦይ ጐይታ ሰማይን ምድርን ነዚ ካብ ብልህታትን ካብ ልባማትን ስለ ዝሃባእካዮ ንሕፃናት ከዓ ስለ ዝገለጽካዮ ኣመስግነካ ኣለኹ። እወ ኦ ኣቦ እዚ ንኣኻ ከምዚ ክኸውን ባ ኣቢል እኳ ኣሎ። ኩሉ ካብ ኣቦይ ተዋሂብኒ እዩ። ንወልድ ብዘይካ ኣቦ መን ምዃኑ ዝፈልጦ ሓደ እኳ የልቦን። ንቦ ከዓ ብዘይካ ወልድን እቲ ወልዲ ክገልጸሉ ዝፈተወን እንተዘይኮይኑ መን ምዃኑ ዝፈልጡ ሓደ እኳ የልቦን እውን በለ። ናብቶም ደቀ መዛሙርቱ ግልጽ ኢሉ ከዓ ንበይኖም ከም ዝበሎም ነዚ ንስኻትኩም እትርእይዎ ዘለኹም ዝርእዩ ኣዒንቲ ብፅኣት እየን። ምክንያቱ ብዙሓት ነቢያትን ነገስታትን ነዚ ንስኻትኩም እትርእይዎ ዘለኹም ክርእዩ ተመነዩ ግን ኣይረአዩን። እዚ ንስኻትኩም ትሰምዑ ዘለኹም ከዓ ክሰምዑ ተመነዩ ግን ኣይሰምዑን። ኣብዚ ናይ ሎሚ ሰንበት 19 ከምቲ ዝተባህለ ሓምሊ 19 ሰንበት እንተባዕለ ذكير قصة وحلي في الله كساب زي ما هبر عصر تنحس زلخة زي مبرق زي نقودقات زي بحر زي أفلاق زي تقل تباهي لوز في الله مصنع وقته أتحايزو زي التفل عليه مزامرات يزمر أبزنا يلومي مزمور أستنتنو أو منغو أملاخن منغونان زلو ركبن كل قزيب مقودن بتأزازاتون تمارحنا هيوتنا انت مرحنا قعزو قدسنا كم زلبسنا يو يرقا قصنا أملاخ أب هيوتنا أبو تاخهلو بتنسو زدوليو كننبر انكلنا أب سماي عصب لنا لومي زرعنا يو يوصوح أب سماي فريقو انحفسمو أملاخ زدوليو خنقبر سانعنا نبقس مدراو قبرنا سنك سماوي بوتانا إيو سلازي لومي صدك حاكي حيزنا ومنا دك أملاخ كنكوون بملوء لبنا أبقو نمالس كالو نسمع نزود عنا يو بنسحا دبيسنا نمجد قدسنا نتحاحزو تنبنا وانجيل لوكا ساب كندي نتوم مسؤوز نورو عسر تغلط حواريات ويقوين نتوم سبعا كلتان عردتي زملكت نزقف حياة الأكوة نفسي وكفنا بب زمننا خنقبروز لنا أيو زملكت يسوس نسبعا كلتان عردتي بب خلتي نعطن خدن زنبرو كتماتات لإخوام إزو قصري سبعا كلتان أيهد قفحن أمسالا ونترقوم جحاز أيو كداماي قصري نايتوم سبعا كلتان أبو نموسي كحقزو أو تقعزو مدري تسفا كمورحون كحبرون نهزب أملاخ كما حاضرون زيتم ورصو إيوم زهول كم عراف عصرتي كاب عصر شديش عصر عربعة قال أي سبعا كلتن قصري نايتوم زل علي بايتو أي هود إيو نزو قصر زي مس زي أتحاحزنا خم رئيون كلنا حقس تهزب إسرائيل إيوم سالساي أبقزي إيوسوس سبعا كلتن قصري نايتن أبتقوان زفلت أزنا براها قرات إيو ذا سمع لقاسون قلو خصحفن كلون وخلهم أحزاب أبقمت أتيو امنت قويتو اب كل خبز حكم زقباك حبريلو ايو لوكاس ونجلاوي ابزي كفلي ونجلو فلي بزبالي بزعبا سباخ ونجلن نتو ونجل سمعن ينقرنا مالت سباخي كقبرون كبلون كخونن زلوو كومو اتنقال املاخ زسمعكا سمعو انتاي لوت اي اب هوتو كمتصو انتا ابي خا انتاي برخط كمز حالفو ينقر قداماي سباخي نسبكة كبقس انكلو او قزوفاو نقرات كذهب يبلون اتو كرؤو اب ملغتو انجيل غيرو انتاي كبلع وانتاي كسد تخيبالي نتلوكو تراح انت قبري ايو نحقنا تمرتي كبس عزخيل اب هيوت اب نقرات بقليل كنود ويكنا ذهب نخيلينا اب تاريخ ترئينا سبات ابز عالم زبالت ان وطرو كم نبرتي كوينوم زهانس او ويز قبرو نقرات نري انتو خوني مدراوين عالمون نقرات نقعزو من قصة سماية كعصونا يبلو من يسوس نخلو حديقنا كن صعبو ايوز دالي كال اي لو اخو انجيل ابتلوكو اتكيرو امبر يمان ساقام كبل اي قبون زي مستي اب كال اي زنقست معرف اربعتي قطر عسان شعاتن إلساء نبي ني قحازي زهابو ممرحي مسل حقي خات عاتق امو بتري اب ايد كحيز كخيد قلسب انت رخب كخاء كما عالك ايت بولو كما عالك انت بولك اون ايت مالس اللو يبل زين سبات زي من خبار ايكونان انت ايدان التوم نعم لخزة قلقلو يمانس اقام ايال لاقسو ويقون نتعبي تلوكو ام حديقوم ابن عشنا قرات ايد هو مالاتيو زلومي أبز أوان أوان نحادي نتلقو أنجيل زوفر زوحف حد رأيو نخل التقويتوت كتقلقل أي كألنيو سالساي سباح وانجيل عصب تلقو أوك وحبو أيو سلازي انتاي كبال لعوة كستي إيلو كابيت نابيت نخدي زيادة وحسن مجوتن أبزهبو نقرات كذهب يبرلون بترسيان كاميجي مريا نتلقو أنجيل زوفرو قبرو زقبوم أبتي تمهرت عسل تخلط حواريات بميت عمى تمهرت ممرحي أو تيانيرا زخاء بزحات حسوت نبيات ببوانو مستقمومن قوقوي ترقومون النهابون تمهرت وانجيل زت امززو سلو زنورو كتر ميلازو صعاتو ممرحيو قل خابو حدا سباقي وانجيل أب حدا قزاءاتيو نسلس سمعالتي كسبخ انت تقمت حساو نبيو مخانو ايو ويقول حقز قنزب نتيز قبرو من فساوة مرتين تحاتتي حساو نبئيو ልኡኽ ወንጌል ንምቾት ዝምነ ክኸውን ኣይግብኦን ዝብል ኣሎ። ራብዓይ ንቓል ኣምላኽ መስማዕ ዓብዪ ሓላፍነት እዩ። በቲ ክዝሰምዖ ዝወሃበና ዕድል ክንፍረድ ኢና። ኣብ ገለ እዋን ንኣሽቱ ነገራት ክገብሩ ነፍቅድ፣ ንዓበይቲ ግን ዘይፍቀድ። ሓላፍነት ካልእ ገጽ ናይ ግንዖት ወይ ሓላፍነት እዩ። ሓምሻይ ካብ ንዕድሚ ኣምላኽ መንጻቅ ዝዓቢ ክፉእ ነገር የለን። ኣብ ህይወትና ብዝተፈላለየ መገዲ እዋንን ቃል ኣምላኽ ተነጊርና ኸነበቅዕ ጸማም እዝኒ ክንህብ እንከሎና ካብኡ ዝዓቢ ክፉእ ነገር ክንገብር ኣይንኽእልን። ንቓል ኣምላኽ ክንሰምዕ እንከሎና እቲ ዝዓበየ ክብሪ ሰብ እዩ። እንተኾነ እቲ ኩሉ ዝነፀግናዮን ዝኣበናዮን ኩሉ ሓደ መዓልቲ ከምስክር ኣንጻርና ኮይኑ ክፈርደና እዩ። እምበኣር ሰማዕቲ ቓል ኣምላኽ ኮይንና በብዓቕሙና ከም እነፍሪ ንኹን። እቶም 72 ካብ ተልእኮኦም ምስ ተመልሱ በቲ ብስም ኢየሱስ ዝገበርዎ ኩሉ ተሓጒሶም ተመሊሶም። ኢየሱስ እውን ሰይጣን ከም መብረቕ ካብ ሰማይ ክወድቕ ከሎ ሪእኽዎ ኢልዎም። እዚ ኣበሃህላ እዚ ክትርድኦ ከቢድ እዩ። ክልተ ትርጉም ክህልዎ ይኽእል። መጀመርያ ምዃንንቲ ጽልመት ክፍኣትን ክሰዓሩ ተራእዮም ከስምዐ ይኽእል። ኢየሱስ ንሰይጣን ኩሉ ተልእኮኡን ከም ዝሰዓረ እናገለጸ ግን ናይ መወዳእታ ስዕረቱ ገና ክመጽእ ይገልጽ። ካልኣይ ትዕቢት ንኸይገብሩ መጠንቀቕታ ክኸውን ይከኣል እዩ። ሰይጣን ሓለቓ መላእኽቲ ዝነበረ ካብ መንግስቲ ሰማይ ዝተሰጎየ ብሰንኪ ትዕቢቱ እዩ። ኢየሱስ ነቶም 72 ዝብሎም ዘሎ ኣብ ተልእኮኹም ተዓወትኩም ኢኹም፣ እንተኾነ ካብ ትዕቢት ተጠንቅቑ፣ ምክንያቱ ሓለቓ መላእኽቲ ብሰንኪ ትዕቢቱ እዩ ካብ ሰማይ ተሰጉጉ እዩ። ስለዚ ንስኻትኩም እውን መንፈሱ ከይወርሰኩም ተጠንቅቑ። ሰባት ብባህርና ሓደ ፍሉይ ዓወት እንተገበርና ንኣምላኽ ረሲዕና ኣነ ዝብል መሊኽና ኣብ ትዕቢትን ንዕቀትን ክንወድቕ ቀሊል እዩ። ስለዚ ሓለዋ ስምዒትና ርእስና የድልየና። ምስ ቅዱስ ጳውሎስ ኮይና ኩሉ ኣነ ዝገበርክዎ ፅቡቕ ብፀጋ ኣምላኽ እዩ ክንብል ኣለና። ኢየሱስ ንርድእቱ በቲ ዝፈፀምዎ ዕውድ ተልእኮ ካብ ዓቐን ንላዕሊ ርእሲ ምትእማን ገይሮም ነቲ ኣምላኽ ዝሃቦም ሓገዝ ከይዝንግዑ ኣጠንቂዕዎም እዩ። ብርግፅ ዓበይቲ ነገራት ገይሮም እዮም፣ እንትኾነ እቲ ዝዓበየ ክብሪ ኣስማቶም ኣብ መንግስተ ሰማይ ብምፅሓፉ እዩ። በብክልተ ልኢኽዎም፣ እዚ ከዓ ስብከት ወንጌል ብሓባር ተሓጋጊዝካ ዝግበር ከም ዝኾነ ክነግረልና ኢሉ እዩ። ስብከት ወንጌል ናይ ግሊ ጉዳይ ኣይኮነን፣ ናይ ሓባር እዩ። ኩልና ብፀጋ ጥምቀት ኣብ ሓደ ግራት ክንወፍር ዝተሓረርና ኢና። ስለዚ ንዝደኸመ ኣጆኻ እናበልና ንዝዘንግዐ እናኣዘኻኽርና ንቅድሚት ክንርኢ ይግባኣና። ኣብ ጉዕዞ ዝደኽሙ ዝዝንግዑ ክርከቡ እዮም። በዚ ተስፋ ከይቆረፅና ኣሰር መምህርና ንጓዓዝ። እዚ ሎሚ እውን ኣባና ሓቂ ኣለዎ። እቲ ዝበለፀ ክብሪ ኣብቲ እንታይ ከም ዝገበርና ዘይኮነ ኣብቲ ኣምላኽ ዝገበረልና እዩ ክኸውን ዘለዎ። ሰባት ኣብ ሂወትና ዝግበርናዮ ዓብዪ ፍፃሜ የሕጉሰና እዩ። እንትኾነ እቲ ዝዓበየ ዓወት ኩሉ ዘለና ኣምላኽ ክንረክብ እሞ ብኣይ ገይሩ ዝገበሩ ኣለሊና ክንክእል እንከለና እቲ ዝዓበየ ዓወት እዩ። ብዙሓት ብዝገበርዎ ዓበይቲ ነገራት ክምለኹ ልዕሊ ኩሉ ክረኣዩ እዩ እዮም ዝደልዩ። ሕሉፍ ሓሊፉ ቦታ ኣምላኽ ክሕዙ ዝፍትኑ ኣለዉ። እዚ ግን ንዓለምና ኣብ ጸልማትን ጥፋእትን እዩ ዝወስዳ። ሰባት ነቲ ብኣና ገይሩ ዝተገብረ ግብሪ ኣምላኽ ክንርኢ እንተኸኣልና ሽዑ ሰላም፣ ፍቕርን ሓጎስን ኣብ መንጎና ይሰፍን። ግብሪ ኣምላኽ ርእዩ ዝኽእል ኣይጠፍእን እዩ። ትዕቢት መን ከማይ ኣብ ደገ ሰማይ ዓፅወልና፣ ትሕትና ግን ኣብ መንግስተ ሰማይ ዘብፅሕ እዩ። ሎሚ ኢየሱስ ኣብዛ እንነብራ ዘለና ዓለም ነፍሲ ወከፍና ከንላኣኾ ይደልየና ኣሎ። መልእኽቲ ኣምላኽ ኣብ ልቢ ሰባት ክበፅሕ እሞ ሂወት ሰባት ክቕይር ኣምላኽ ይሓተና ኣሎ። ንልኡኻት ኣምላኽ ክንሰምዕ ሰሚዕና ክነፍሪ እዩ እቲ ፀዋዕታ እሞ ንመልእኽቲ ኣምላኽ እሰምዕ ዘለኹ ኢልና መስሕልናና ክንዛረብ እዋኑ እዩ። ኣብ መወዳእታ ሰለስተ ነገራት ክንርኢ ንኽእል። መጀመርያ ፍልጠት ትሕትና፣ ትሑት ኣእምሮ ንሓቂ ካብቶም ምሁራት ፈላጣት ኢና ዝብሉ ብዝያዳ ክቕበልን ክርዳእን ይኽእል። ሓደ ዓብዪ ፀሓፋይ ከም ዝብሎ እታ እንኮን ዝበለፀትን ዓባይ መፅሓፍ ክትፅሕፍ እትደሊ እንተኮንካ ከም ዓይኒ ህፃን ነገራት ንመጀመርያ ዝርእዮም ጌርካ እንተሪእኻያ እዩ ይብል። እዚ ማለት ከኣነ ነገራት ብግሩህን ብዘይ ዝኾነ ቅድሚ ኩነት ከምቲ ዝሕብሩካ ጌርካ ምርኣዮም ማለት እዩ። ኣብ ህወት ብዘይ መጠን ትኩራትን በላሕትን ክንከውን ይከኣል እዩ። ብዘይ መጠን ምሁራት ክንከውን ንኽእል ኢና። ኣብ መጨረሻ ግን ኣብ ኦም ዘሎ ጉንዲ ዘይንርኢ ክንከውን ንኽእል። ሓደ ዓብዪ ሰብ ከም ዝብሎ ናይ ሓደ ዓብዪ ምሁር ከም ዝኾነ መረጋገፂ ክሳብ ክንደይ ንሱ ወይ ንሳ ክርስዕ ክትርስዕ ከም ዝኽእል እዩ ይብል። ክርስትያን ንኩሉ ናይ ሓዲስ ክዳን ሓሳባት ምፍላጥ ወይ ትሑት ኣፍልጦ ትምህርቲ መለኮትን ብዛዕባ ክርስቶስን ኣይኮነን። ክርስትና ብዛዕባ ክርስቶስ ምፍላጥ ኣይኮነን። እንታይ ደኣ ንክርስቶስ ምፍላጥ? እዚ ከዓ ምድራዊ ፍልጠት ተደሪኽካ ዘይኮነ ብሰማያዊ ፀጋ ዝርከብ እዩ። ካልኣይ ፍሉይ ርክብ ኢየሱስን ሰማያዊ ኣቦኡን ኣብ ሉቃስ 1:22 እዚ ምስቲ ኣብ ዮሃንስ ምዕራፍ 1 ቁፅሪ 14 ቃል ስጋ ኮነ ዝብል ትርጉም ኣተሓሒዝና ክንሪኦ ንኽእል። ከምኡ ኣነ ኣቦን ሓደ ኢና ወይ ንኣይ ዝረኣየ ነቦ ረኣየ ዮሃንስ 1:3:14 ዝብል የሱስ ካልኣይ ኣካል ቅዱስ ስላሴ ኮይኑ ፍፁም ኣምላኽን ሰብን ከም ዝኾነ ባዕሉ ይነግረና። ኣብ ፍልስፍና ግሪኻውያን ኣምላኽ ኣይፍለጥን እዩ። ኣብ መንጎ ግዙፍ ነገርን መንፈስን ዓብዪ ፍለልዩ ኣሎ። ከምኡ ኣብ መንጎ ሰብን ኣምላኽን ንኣምላኽ ክትፈልጡ ኣይከኣልን እዩ። ስለዚ ብዛዕባኡ ክትዛረብ ኣይከኣልን እዩ ይብሉ። እንተኾነ ኢየሱስ ምስ መፅ ንኣምላኽ ዶ ክትፈልጡ ትደልዩ ንኣይ ረኣዩ ኢልና። ኢየሱስ ነቶም ሰማዕቱ ብዙሕ ንኣምላኽ ከርእዮም ኢሉ ዝገበሮ የለን። ምክንያቱ ንሱ ባዕሉ ኣምላኽ እዩ። ሳልሳይ ኢየሱስ ንሱ ናይ ኩሉ ታሪክ ፍፃሜ ከም ዝኾነ ሉቃስ 10:23-24 ቀፂሉ ንሱ እቶም ኩሎም ነቢያት ብዛዕባኡ ዝተነበዩ ኩሎም ቅዱሳንን ነገስታትን ክርእይዎ ዝተመነዩ ምዃኑ ኣግሂቱ ነጊርዎም። ኢየሱስ እቲ ዝለዓለ ጥርዚ ታሪክ ኮይኑ ኣብኡ እቲ ዝለዓለ ትርጉም ምስጢኢድ ፍጡር ፍፃሜ ናይ ኩሉ ፍልጠትን ምዕባልን ከምኡ ምልኣት ወዲ ሰብ እዩ። ሰብ ምስ ኣምላኽ ዝለዓለ ርክብ ክህልወና እንከሎ ጥራሕ እዩ። ክንቀርቦ ከለና ከምቲ ንሱ ዘፍቅረና ክነፍቅሮ ይልእኸና። ነቲ ንሱ ዘርኣየና ኣብ ሂወትና ክንርእዮ ይልእከና። ብርግፅ ልኡኽ ኣምላኽ ዝተፈላለየ ፈተናን ዕንቅፋትን ይወርዶ እዩ። ግን ተዓንቂፉ መልእኽቱ ከየብፅሐ ነዚ ዓንቀፎ ኣለልዩ ኣብ ኣምላኽ ክምለስ ይግብኦ። ኣምላኽ ሎሚ ብፍሉይ ብፍላይ ኣብዚ ዓለምና በዚ ወሪዱ ዘሎ ዝተፈላለየ ስቃይ፣ ውግእ፣ ሕማም ኣብ እትሳቀየሉ ዘላ እዋን እሙናት ልኡኻት ዘፀናንዑ፣ ዘፀልዩ፣ ዝሰብኩ የድልይዎ ኣለው። መን ይለኣኸና ይኸውን ይብል ኣሎ ኣምላኽ። ስለዚ እኒኹ ኣነ ንበል ከም ኢየሱስ ነቢ ኣብ ኣምላኽ ምሉእ እምነት ጌርካ ዝእቶ ህወት ክንልብስ ሎሚ ፍቓደኛታት ንኹን። እምበኣር በዚ ብሩኽ ሰንበት ኣምላኽ ንነፍሲ ወከፍና ልኡኻቱ ኮይና ቅዱስ ህወት ክንመርሕ ክንላእኾ ይፅዋዓና ኣሎ። ሰማዕትን ኣስማዕትን ቃል ኮይና ዓለምና በታ ቦታ ሰላምን ሓጎስን ክትኮነልና ኩልና ሓደ መልእኽቲ ክነበፅሕ ብፀጉኡ ይሓግዘና። ማርያም ኣዴና ወደይ ዝበለኩም ግበሩ ትብለና ኣላ። እሞ ዝሰምዕ እዝኒ ልብን ዝሕዝን ንፍቃር ኣምላኽ ፅን ንብሎ ሽዑ እነብፅሖ መልእኽቲ ገሊኡ 30-60 ክነፍሪ ኢና። ነዚ ከዓ የብቃዓና። ብሩኽ ሰንበት ኣባ ንጉሴ ፍስሐ።
2: ቤተ ክርስቲያን ምስ መንእሰያት ኣፍሪቃ ኣብ ዘለውዎ ቦታ ንምርኻብ ድልውት ምዃና ጳጳሳት ዞባ መሰያ ገሊፆም። ኬንያዊ ጳጳስ ሰበኻ ይምዱን ምክትል ኣቦ ወንበር ኮሚሽን መንእሰያት ኣብ ጉባኤ ካቶሊካውያን ጳጳሳት ኬንያ ዝኾኑን ብፁእ ኣቡነ ፒተር ኪማን ከም ዝበልዎ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንእሰያት ንሕቶታቶም መልስን ምሕቋፍን ተሳትፎን ይደልዩ ኣለው። ብተወሳኺ ኣብ መሪሕነት ቤተ ክርስቲያን ሓዊሱ ከም ኣገደስ መሻርክቲ ክሳተፉ ከም ዝደልዩ ገሊፆም። ዜና ቫቲካን ኣብ ዝተኸታተሎ ኣብ ናይሮቢ ኣብ ዝተዋህበ ጋዜጣዊ መግለፂ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ብፁእ ኣቡነ ኪማኒ ሕጂ ኣብ ኬንያ ዝካየድ ዘሎ መበል 21 ሓፈሻዊ ጉባኤ ኣብ ግቡእ እዋን ከም ዝመፀ ተዛሪቦም። ብፁእ ኣቡነ ኪማኒ ጳጳሳት ኣፍሪቃ ምስቶም ኣብቲ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንእሰያት ብምዃን ብሲኖዶሳዊ መንገዲ ዘተ ብምክያድ ኣዕጋብ ዝኾነ ጉፅነታዊ ውሳኔታት ከም ዘሕልፉ ዘለዎም እምነት ገሊፆም። መንእሰያት ኣፍሪቃ ብመንፅር እምነትን ምስ መጻኢኦም ዝተኣሳሰሩ ጉዳያትን ሓድሽ ሓይሊ ረኺቦም ኣለዉ ዝበሉ ብፁእ ኣቡነ ኪማኒ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ እትርከብ ቤተ ክርስትያን ነዚ ጉስነታዊ ዕድል ዝተጠቂማ ምስ መንእሰያት ክትዘራርብ ከም ዝግባእ ኣተሓሳሲቦም። እዚ ዘተ እዚ ድማ ኣብ እዋን እቲ ጉባኤ ጥራይ ዘይኮነስ ድሕሪ እውን ክቕጽል ከም ዘለዎ ኣገንዚቦም። ብፁእ ኣቡነ ኪማኒ ከም ዝገለጽዎ እታ ቤተ ክርስትያን ምስ መንእሰያት ክትዘራርብ ዝወሰነትሉ ምኽንያት ንሳቶም ናይ ሎሚ ህልውናን ናይ ጽባሕ መጻኢን ስለ ዝኾኑ እዩ። ነቲ ንኣብነት ኣብዚ ኣብ ኬንያ ዝተረእየ ናይ መንእሰያት ሻቕሎት ክንርዮም ከለና መንእሰያት ካብቲ ኣብ ዙርያኦም ዝኸውን ዘሎ ነገራት ርሑቕ ከም ዘይኮኑ ንርዳእ ኢሎም። እቲ ብመንእሰያት ዝተመርሐ ናይ ኬንያ ሓድሽ ወለዶ ምንቅስቃስን ሻቕሎትን ንህዝቢ ኬንያ ዘገረመ ክኸውን እንከሎ ነቲ ፖለቲካዊ ስርዓት ድማ ዘነቓነቐ ነይሩ። ካብ ወርሒ ሰነ 224 ጀሚሩ መሪሕነት እታ ሃገር ኣብ መላእ ሃገር ብዝተወልዐ ዓመፅ ዘይተሓወሶ ሰላማዊ ሰልፍታት ክገጥሞ ጸኒሑ እዩ። እዚ ምንቅስቃስ እዚ ብልዑል ደረጃ ዝተወደበ ኮይኑ መብዛሕትኡ ድማ ብመንገዲ ማሕበራዊ መርበብ መራኸቢታት ከም ኤክስ፣ ቲክቶክ ከምኡውን ኢንስታግራም ዝተወደበ ነበረ። መንእሰያት ዓሚቕ ፍልጠት ኣለዎም። ብዛዕባ ዝኸውን ዘሎ ነገራት ድማ ዓሚቕ ንቅሓት ኣለዎም። ብተመሳሳሊ ድማ ፍርሖምን ጭንቀቶምን ኣብ ርእሶም ዘሎ ጥርጣርን ብዛዕባ መጻኢ ዘለዎም ዘይርግጹነትን ከምኡውን ኣብ መንግስትን ቤተ ክርስትያንን ዘለዎም እምነት ክጠፍእ ከሎ ንርኢ ኣለና። እቲ ብድሆታት ብዙሕ እዩ። ኣብ ውሽጢ ስድራ ቤታትን ከይተረፈ መንእሰያት ግቡእ ቦታኦም ንምርካብ ይቃለሱ ኣለዉ። ኣብዚ ሓፈሻዊ ጉባኤ ናብቲ ንውዑ ንምድላው ዝተገብረ ስራሓትን መንእሰያት ሓሳቦም ብንጹር ገሊጾም እዮም። ንሳቶም ተዛሪቦም እዮም። ንሕና ከም ጳጳሳት ድማ ሰሚዕናዮም ኣለና ክብሉ ብፁእ ኣቡነ ኪማኒ ገሊጾም። ነቶም ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንእሰያት ድሕሪ ምስማዕ እቶም ጳጳሳት ንጉዳያት መንእሰያት ዝውሃብ ናይ 4 ዓመት ቀዳምነት ዝወሃቦ ጉስነታዊ ትልሚ ንምውፃእ ይሓስቡ ከም ዘለዉ ገሊጾም። እቲ ትልሚ ንመንእሰያት ኣብ ህይወትን ተልእኾን ቤተ ክርስትያን ብሓቂ ዘሳትፉ መደባት ስራሕ ዝሓዘ ክኸውን እዩ። ብተወሳኺ ኣብ ውሽጢ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዘለዉ ገለ ቅርጽታት ብምርኣይ ውክልናን ተሳትፎን መንእሰያት ኣብቲ ዞባ ሕጋዊ መልክዕ ንምትሓዝን ኣብ ኣባል ሃገራት ማሕበር ኤጲስቆጶሳውያን ምስራቅ ኣፍሪቃ ዝርከቡ ካቶሊካዊ ቤት ጽሕፈት ሓልዮት መንእሰያት ንምሕያልን ዝዓለመ እዩ። ካልእ ዓብዪ ቆላሕታ ዝውሃቦ ጉዳይ ድማ ብዛዕባ ኣእምራዊ ጥዕና መንእሰያት ንቅዓት ንምፍጣር እዩ። ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ንዕብየት መንእሰያት ቀዳምነት ክህብን ንመንእሰያት ኣብ ግዜ ኢኮኖምያዊ ብድሆታት ዝመርሑ ናይ ምኽሪ መደባት ንምፍጣርን ቃል ይኣቱ ኣሎ። መንእሰያት ኣካል ቤተ ክርስትያን እዮም። ንሕና ድማ ናብኦም ክንበጽሕ ኢና። እዚ ድማ ነቲ መብዛሕትኦም ዝርከብሉ ዲጂታላዊ መድረኻት ዘጠቃልል እዩ ክብሉ ብፁእ ኣቡነ ኪማኒ ወሲኾም ገሊጾም። ኣብቲ ናይ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንእሰያት ኣብ ኢንተርነት ዝሰርሓ ናይ መስመር መረብ ንኣሽቱ ክርስትያናዊ ማሕበረሰባት ንምምስራት ፍቓድ ክወሃቦም፣ ከም ዲጂታላዊ ሚስዮናውያን ስልጣናታት ክወሃቦም፣ ከምኡውን ኣብዚ ዲጂታላዊ ዓለም ንዘጋጥም ዘሎ ስእነት ስራሕ መንእሰያት ዝምጥን ናይ ትምህርቲ መደባት ክዳለወሎም ዝብሉ ይርከብዎም። ንመንእሰያት ናብ ርእስና ክነቕርቦም ከለና ምሳታቶም ክንተሓባበር፣ ብሓባር ክንሰርሕ፣ ነንሕድና ክንሰማማዕ፣ ከምኡውን ንቤተ ክርስትያን ዝሓሸት ንምግባር ከም ሓደ ኮይና ክንጓዓዝ የድሊ። እዚ ድማ ሓልዮት ዘለዎ ማሕበረሰብ ንምፍጣር ጥራይ ዘይኮነስ መንእሰያት እሙናት ትካላትን ንህዝቢ ዘገልግል መሪሕነትን ምእንቲ ክወርሱ ዘድልዮም ተስፋን መምርሕን ንምሃብ እዩ። እዚ መሪሕነት እዚ ድማ ኣብቲ መሰረታዊ ስርዓታት ናይ ካቶሊካዊ ማሕበራዊ ትምህርቲ ዝተመርኮሰ ክኸውን ይግባእ ክብሉ ብፁእ ኣቡነ ኪማኒ ንመራኸቢ ብዙሓን ገሊጾም።
3: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉ ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vva ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኻኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን አሰናዳ ተመደብ ቋንቋ ትግሪና ሰላምታና ነቐርብ። ናይሎሚ ዕለት 27 ሐምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንክረምታዊ ናይ ዕርፍቲ ጊዜ ካብ ዕለት 5 ሐምለ ክሳብ ዕለት 27 ሐምለ ኣብ ካስትል ጋንዶልፎ ድሕሪ ምጽናሕ ሎሚ ናብ መንበሮም ከም እተመልሱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 27 ሐምለ መደፈነወና ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሰንበት ኣብ ናይ ፍርቅ መዓልቲ ጸሎት መላከ እግዚአብሔር ዘካፈል ዋስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚአብሔርን ርእሰ ሊቃነ ጳጳሳት ንመንእሰያት ብራዚላውያን ብምኽንያት ፌስቲቫል መዝሙር ሃሌሉያ ዘመሓላለፍዎ ናይ ቪድዮ መልእኽቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ኒውዮርክ ዋና ቤት ጽሕፈት ሕቡራት ሃገራት ሓድሽ ቀዋሚ ተዓዛቢ ቅድስቲ መንበር ከም ዝሰየሙ ብፁእ ካርዲናል ደመንዶሳ ኣብ ብራዚል ኣብ ዝተኻየደ ናይ ድርሰትን ስነ ጽሑፍን መድረኽ ተረኺቦም ዘስምዕዎ መደረ ኣብ ሃገረ ፈረንሳይን እስጳኛን ባርዕ ሓዊ ዘስዓቦ ሓደጋታት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 27 ሐምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ኣብ ዘዕረግዎ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ብዛዕባ መንግስቲ ኣምላኽ ብምስትንታን ንህይወት ዝቕይር መዝገብ ከም ዝኾነ ገሊጾም ክርስቲያን ምእመናን ነቲ ብሓቂ ኣገዳሲ ዝኾነ ነገር ኣፍልጦ ክህቡ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዘካፈል ዋስተንትኖ ቃል ኣምላኽ ብዛዕባ ምስጢር መንግስቲ ኣምላኽ ከምቲ ንህይወት ደቂ ሰባት ዝቕይር መዝገብን ገይሮም ብምቕራብ ኣብቲ ዝሓለፈ ሰንበት ዕለት 26 ሓምለ ኣብ ክረምታዊ ዕርፍቲ ኣብ ዝርከብሉ ዘለዉ ጳጳሳዊ ህንፃ ካስትል ጋንዶልፎ ኣስተምሂሮም። ርእሰ ሊቃነ ጳጳሳት ኣብ ናይ ዕለቱ ንባብ ወንጌል ምርኩስ ብምግባር ብዛዕባ ምሳሌታት ወንጌል ማለት ብዛዕባ ሕቡእ መዝገብን ክቡር ዕንቁን እንከስተንትኑ መንግስቲ ኣምላኽ ዓሚቕ ሓጎስ ስለ እተምጽእ ንዅሉ ሓዲግካ ንዓ ዓምስ ዓብ ከም ረብሓ ደኣ እምበር ከም ክሳራ ዘይኮነስ ከም መኽሰብ እዩ ዝረአ ክብሉ ገለጹ። ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ መንገዩ በሉ ብወገንና ገለ ነገር ኣብ ህይወትና ክንቅይር እንተ ደኣ ኾይኑ ህይወትና ንዝተሓተ ዘይኮነስ ንዝዓበየ ኣጋጣሚታት ክፉት ክኸውን ጥራዩ ዘለዎ ርእሰ ሊቃነ ጳጳሳት ኣስዒቦም ጐይታናን መድሓኒናን ኢየሱስ ክርስቶስ ንጽባቐ መንግስቲ ኣምላኽ ካብ ህይወት ተራ ሰባት ማለት ሓረስቶት፣ ነጋዶ፣ ገፈፍቲ ዓሳ፣ ጸሓፍቲ፣ መግቢ ዕለት ዘዳልዋ ኣዴታት፣ ሃነፅቲ፣ ኣመሓደርቲ፣ ጓሶትን ሓረስቶትን ከም እንግንዘቦ ገይሩ ከም ዝገለጾ እውን ኣመልከቱ። ጐይታናን መድሓኒናን ኢየሱስ ክርስቶስ በዚ ኣብነታት እዚ ኣቢሉ መንግስቲ ኣምላኽ ኣብ እተፈላለየ ኩነታት ክትርከብ ከም እትኽእል ገሊጹልና ኣሎ። ንዅሎም ሰቡትን ኣንስትን ንኣሽቱን ዓበይትን ንድኻታትን ሃብታማትን ከዓ ዓሚቕ

ኣኽ ኣድልዎ ከም ዘይገብርን ፍቕሩ ድማ ብፍላይ ኣብቶም ንኣሽቱን ዕሽሽ ተባህሉን ከም ዘተኩር ኣርኣየ። ርእሰ ሊቃነ ጳጳሳት ልዮን ኣበስተንትንኦም ወሲኾም ነቶም ኣባኡ እተረኽቡ ምእመናን ነቲ መንእሰይ ንጉስ ሰሎሙን ዝደልዮ ዝነበረ ውህበት ክምነዩ ዓደምዎም። እዚ ኸዓ ነቲ ብሓቂ ጠቓሚ ዝኾነ ነገር ንምልላይ ጥበብ ኣምላኽ ምህላው እዩ። ባሕሊ ሓሻሽነትን ኣህላኽነትን ሓድሽ ባህግታት ክፈጥርን ነባሪ ዕግበት ዘየምጽእን ንልቢ ሰብ ክጐድእን ዝኽእል መፍትሒታት ክቕርብ ከም ዝኽእል እውን ኣጠንቀቑ። ክርስቲያን ምእመናን ነቲ ሓቀይና መዝገብ ኣፍልጦ መሃብ ክምሃሩ ከም ዘለዎም እውን ኣመልከቱ። እዚ ኸዓ ንደቂ ሰባት ሓጐስ ከም ዝህልዎምን ንሓድሕዶም ዝሓሸ ርክብ ክምስርቱ ዝሕግዞምን ምስ ኣምላኽ ዘለዎም ርክብ ከም ምዃኑ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስትል ጋንዶልፎ ኣብ ዘዕረግዎ ጸሎት መልኣክ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕጽንታን ኣብ ቅድስቲ መሬትን ማእከላይ ምብራቕን ዓመፅ ደው ክብል ጻውዒት ኣቕሪቦም ዲፕሎማስያዊ ዝርርብ ከምኡውን ጸሎት ምእንቲ ሰላም ክግበር እውን ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ኣብ ካስትል ገንዶልፎ ኣብ ዘቕረብዎ ቃል ምሕፅንታ ኣብ ቅድስቲ መሬትን ኣብ መላእ ማእከላይ ምብራቕን ብዛዕባ እቲ እናወሰኸ ዝኸይድ ዘሎ ዓመፃ ዓሚቕ ሻቕሎት ከም ዘለዎም ብምግላጽ ብህጹጽ ናብ ዲፕሎማስያዊ ዝርርብ ክምለሱ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን ኣብ ምሕፅንታኦም ነቲ ኣብ ቅድስቲ መሬት ዝካየድ ዘሎን እናወስኸ ዝኸይድ ዘሎ ዓመፃ ብዓሚቕ ሻቕሎ ትከታተሎ ኣለኹ ብምባል ኣብዚ ቐረባ እዋን ኣብ ምዕራባዊ ገማግም ቃዛን ብዙሓት ሰላማውያን ሰባት ግዳያት ኮይኖም ወዲቖም ኣለዉ ክብሉ እተሰምዖም ሓዘን ገሊጾም። ኣብ ማዕርነት ክብሪ ወዲ ሰብን ማዕርነት መሰላት ነፍሲ ወከፍ ሰብኣዊ ኣካልን እተመስረተ ፍትሓዊ ዝኾነ ፖለቲካዊ መፍትሒ ንምርካብ ናብ ዝለዓለ ዲፕሎማስያዊ ዝርርብ ክምለሱ ከምኡ ውን ተወሳኺ ወተሃደራዊ ስጉምትታትን ብሓደ ወገን ጥራይ ዝግበር ውሳኔታትን ማለት ብፍላይ ከዓ ነቲ ኣብ ቅዱሳት ቦታታት ናይ ነፍሲ ወከፍ እምነት ዘሎ ኣኽብሮትን ሓቅን ዝጥሕስ ውሳኔታት ክሓድጉ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ብዛዕባ እቲ ኣብ መላእ ማእከላይ ምብራቕ ዘሎ ኩነታት ብዝምልከት ወተሃደራዊ ንጥፈታት እናገደደ ብምኻዱን እንደገና ዓመፅን ዕንወትን ብምምጻእ ንሕይወት ማእለያ ዘይብሎም ሰላማውያን ሰባት ኣብ ከቢድ ሓደጋ ኣእትዩ ከም ዘሎን ሕጽረት ዝስተ ማይን ኤሌክትሪክን ድማ ተጋዲዱሎ በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ኩሎም እቶም ኣብዚ ኩነታት ዝሳተፉ ዘለዉ ወገናት መጥቃዕትታቶም ደው ከብሉን ናይ ምይይጥን ዲፕሎማስን መንገድታት ብህጹጽ ክኸፍቱን እምሕጸነኩም ኣለኹ። በዚ ከምዚ ድማ እቲ ኣብ መላእ እቲ ዞባ ዘለዉ ሰባት ዝምነይዎ ዘለዉ ሰላም ብዘይ ብድንጓይ ክርከብ እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣስዒቦም ኩሎም ምእመናን ምእንትቶም ብሰንኪ ኩናት ዝሳቀዩ ዘለዉ ኣብ መላእ ዓለም ዝርከቡ ህዝብታት ብቐጻሊ ክጽልዩ ተማሕጺኖም። ዕርቅን ሰላምን ቀልጢፉ ምእንቲ ክሰፍን ጐይታ ንልብቶም ሓላፍነት ዘለዎም ሰባት ይተንክፎን ንኣእምሮቶም ሓላፍነት ዘለዎም ሰባት የብርሃዮ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ጸሎት መልኣክ እግዚኣብሔር ዘካፈልዎ ቃል ምሕጽንታ ንኣዋጅ ብጽእና ፓትርያርክ ኣቡነ ኤልያስ ሆየክ ብምንኣድ እዚ ሓድሽ ብፁእ ኣብ ሊባኖስ ሰላም ከምጽእን ኣብ መላእ ዓለም ንዘለዉ ምእመናን ማሮናውያን ኣብ እምነቶም ከደልድሎምን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ነቶም ሓድሽ ብጽናዎም እተኣወጀ ፓትርያርክ ኣቡነ ኤልያስ ሆየክ ኣመጒሶም ምስክርነቶምን ኣማላድነቶምን ኣብ ሊባኖስ ሰላም ከስፍን ኣብ መላእ ዓለም ንዘለዉ ማሮናዊ ስርዓት ንዝኽተሉ ምእመናን ኣብ እምነቶም ከደልድልን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ደድሕሪ ጸሎት መልኣከ እግዚኣብሔር ኣብ ካስትል ጋንደልፎ ኣብ ዘቕረብዎ ቃል ሰላምታን ምሕጽንታን ነቶም ካብ 1899 ዓመተ ምህረት ክሳብ 1931 ዓመተ ምህረት ፓትርያርክ ማሮናውያን ዘመንበረ ኣንጾኪያ ዝነበሩን መስራቲ ማሕበር ደናግል ማሮናውያን ዘቅድስቲ ስድራ ዝኾኑ ዝሓለፈ ቀዳም ብጽናኦም ብምእዋጁ ዘከርዎም። ርእሰ ሊቃነ ጳጳሳት ኣብ ዘስምዕዎ ቃል ብፁእ ኣቡነ ኤልያስ ንልዕሊ 30 ዓመት ንቤተ ክርስቲያን ማሮናውያን ብዓብዪ ተወፋይነትን ብጥንቃቕን ከም ዝመርሑ እውን ገሊጾም።
ቅዱስ አቦና አስዒቦም ናይ ዘተን ተስፋን ሰብ ነበሩ ቢሎም ብምግላጽ ድማ አብ ቤተ ክርስቲያንን ማኅበራውን ፖለቲካውን ሕይወት ብሩህ መወከስ ስለ ዝኾኑ አቦ ናይቲ ዓባይ ሃገረ ሊባኖስ ተባሂሎም ተጸውዑ ክብ

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 27 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንክረምታዊ ናይ ዕርፍቲ ግዜ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጋንዶልፎ ድሕሪ ምጽናሕ ሎሚ ናብ መንበሮም ከም እተመልሱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 27 ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ኣብ ናይ ፍርቂ መዓልቲ ጸሎት መላእከ እግዚኣብሔር ዘካፈል ዋስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ንመንእሰያት ብራዚላውያን ብምኽንያት ፌስቲቫል መዝሙር ሃሌሉያ ዘመሓላለፍዎ ናይ ቪድዮ መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኒውዮርክ ዋና ቤት ጽሕፈት ሕቡራት ሃገራት ሓድሽ ቀዋሚ ተዓዛቢ ቅድስቲ መንበር ከም ዝሰየሙ ብፁእ ካርዲናል ደመንዶሳ ኣብ ብራዚል ኣብ ዝተኻየደ ናይ ድርሰትን ስነ ጽሑፍን መድረኽ ተረኺቦም ዘስምዕዎ መደረ ኣብ ሃገረ ፈረንሳይን እስጳኛን ባርእ ሓዊ ዘስዓቦ ሓደጋታት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 27 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ኣብ ዘዕረግዎ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዝለገስ ዋስተንትኖ ቃል ኣምላኽ ብዛዕባ መንግስቲ ኣምላኽ ብምስትንታን ንህይወት ዝቕይር መዝገብ ከም ዝኾነ ገሊጾም ክርስቲያን ምእመናን ነቲ ብሓቂ ኣገዳሲ ዝኾነ ነገር ኣፍልጦ ክህቡ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘካፈል ዋስተንትኖ ቃል ኣምላኽ ብዛዕባ ምስጢር መንግስቲ ኣምላኽ ከምቲ ንህይወት ደቂ ሰባት ዝቕይር መዝገብን ገይሮም ብምቕራብ ኣብቲ ዝሓለፈ ሰንበት ዕለት 26 ሓምለ ኣብ ክረምታዊ ዕርፍቲ ኣብ ዝርከብሉ ዘለዉ ጳጳሳዊ ህንፃ ካስትል ጋንዶልፎ ኣስተምሂሮም። ርእሰ ሊቃነ ጳጳሳት ኣብ ናይ ዕለቱ ንባብ ወንጌል ምርኩስ ብምግባር ብዛዕባ ምሳሌታት ወንጌል ማለት ብዛዕባ ሕቡእ መዝገብን ክቡር ዕንቁን እንከስተንትኑ መንግስቲ ኣምላኽ ዓሚቕ ሓጎስ ስለ እተምጽእ ንዅሉ ሓዲግካ ንዓዓ ምስዓብ ከም ረብሓ ደኣ እምበር ከም ክሳራ ዘይኮነስ ከም መኽሰብ እዩ ዝርአ ክብሉ ገለጹ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ መንግስቲ ኣምላኽ ምርካብ ንህይወት ኣይድርቶን እዩ እኳ ደኣስ ዘስፍሖ ነጥበ መቐይሮ እዩ በሉ። ብወገንና ገለ ነገር ኣብ ህይወትና ክንቅይር እንተ ደኣ ኾይኑ ህይወትና ንዝተሓተ ዘይኮነስ ንዝዓበየ ኣጋጣሚታት ክፉት ክኸውን ጥራዩ ዘለዎ። ርእሰ ሊቃነ ጳጳሳት ኣስዒቦም ጐይታናን መድሓኒናን ኢየሱስ ክርስቶስ ንጽባቐ መንግስቲ ኣምላኽ ካብ ህይወት ተራ ሰባት ማለት ሓረስቶት፣ ነጋዶ፣ ገፈፍቲ ዓሳ፣ ጸሓፍቲ፣ መግቢዕለት ዘዳልዋ ኣዴታት፣ ሃነጽቲ፣ ኣመሓደርቲ፣ ጓሶትን ሓረስቶትን ከም እንግንዘቦ ገይሩ ከም ዝገለጾ እውን ኣመልከቱ። ጐይታናን መድሓኒናን ኢየሱስ ክርስቶስ በዚ ኣብነታት እዚ ኣቢሉ መንግስቲ ኣምላኽ ኣብ እተፈላለየ ኩነታት ክትርከብ ከም እትኽእል ገሊጹልና ኣሎ። ንዅሎም ሰቡትን ኣንስትን ንኣሽቱን ዓበይትን ንድኻታትን ሃብታማትን ከኣ ዓሚቝ ተሓድሶ ኽገብሩ ጻውዒት ኣቕረበሎም ክብሉ ኣስተንተኑ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ሎሚ ቤተ ክርስቲያን ብተመሳሳሊ ፍልልያት እተንጸባርቕ እተፈላለየ መበቈልን ባህልን ሓላፍነትን ዘለዎም ሰባት ብሓባር ብምእካብ ኣብ ኢየሱስ ክርስቶስ ሓድነቶም ኣፍልጦ ክህቡ ጻውዒት ኣቕሪቦም። ንሱ ሕቡእ መዝገብ ክቡር ዕንቁን ነቶም ፋሕ ዝበሉ ዝእክብ መርበብን እዩ ክብሉ ድማ ኣመልከቱ። ጐይታናን መድሓኒናን ኢየሱስ ክርስቶስ ካብ መጀመርታ ኣትሒዙ ተራኺቦም ዘይፈልጡ ሰባት ኣብ ዙርያኡ ኣኪቡ ነበረ። እዚ ኸኣ ኣምላኽ ኣድልዎ ከም ዘይገብርን ፍቕሩ ድማ ብፍላይ ኣብቶም ንኣሽቱን ዕሽሽ እተባህሉን ከም ዘተኩር ኣርኣየ። ርእሰ ሊቃነ ጳጳሳት ልዮን ኣበስተንትንኦም ወሲኾም ነቶም ኣባኡ እተረኽቡ ምእመናን ነቲ መንእሰይ ንጉሥ ሰሎሙን ዝደልዮ ዝነበረ ውህበት ክምነዩ ዓደምዎም። እዚ ኸኣ ነቲ ብሓቂ ጠቓሚ ዝኾነ ነገር ንምልላይ ጥበብ ኣምላኽ ምህላው እዩ። ባህሊ ሓሻሽነትን ኣህላኽነትን ሓድሽ ባህግታት ክፈጥርን ነባሪ ዕግበት ዘየምፅእን ንልቢ ሰብ ክጐድእን ዝኽእል መፍትሒታት ክቕርብ ከም ዝኽእል እውን ኣጠንቀቑ። ክርስቲያን ምእመናን ነቲ ሓቀይና መዝገብ ኣፍልጦ መሃብ ክምሃሩ ከም ዘለዎም እውን ኣመልከቱ። እዚ ኸዓ ንደቂ ሰባት ሓጐስ ከም ዝህልዎምን ንሓድሕዶም ዝሓሸ ርክብ ክምስርቱ ዝሕግዞምን ምስ ኣምላኽ ዘለዎም ርክብ ከም ምዃኑ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስትል ጋንዶልፎ ኣብ ዘዕረግዎ ጸሎት መልኣክ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ኣብ ቅድስቲ መሬትን ማእከላይ ምብራቕን ዓመፅ ደው ክብል ጻውዒት ኣቕሪቦም ዲፕሎማስያዊ ዝርርብ ከምኡውን ጸሎት ምእንቲ ሰላም ክግበር እውን ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ኣብ ካስትል ገንዶልፎ ኣብ ዘቕረብዎ ቃል ምሕፅንታ ኣብ ቅድስቲ መሬትን ኣብ መላእ ማእከላይ ምብራቕን ብዛዕባ እቲ እናወሰኸ ዝኸይድ ዘሎ ዓመፃ ዓሚቕ ሻቕሎት ከም ዘለዎም ብምግላጽ ብህጹጽ ናብ ዲፕሎማስያዊ ዝርርብ ክምለሱ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን ኣብ ምሕፅንታኦም ነቲ ኣብ ቅድስቲ መሬት ዝካየድ ዘሎን እናወሰኸ ዝኸይድ ዘሎ ዓመፃ ብዓሚቕ ሻቕሎት እከታተሎ ኣለኹ ብምባል ኣብዚ ቐረባ እዋን ኣብ ምዕራባዊ ገማግም ቃዛን ብዙሓት ሰላማውያን ሰባት ግዳያት ኮይኖም ወዲቖም ኣለዉ ክብሉ እተሰምዖም ሓዘን ገሊጾም። ኣብ ማዕርነት ክብሪ ወዲ ሰብን ማዕርነት መሰላት ነፍሲ ወከፍ ሰብኣዊ ኣካልን እተመስረተ ፍትሓዊ ዝኾነ ፖለቲካዊ መፍትሒ ንምርካብ ናብ ዝለዓለ ዲፕሎማስያዊ ዝርርብ ክምለሱ ከምኡውን ተወሳኺ ወተሃደራዊ ስጉምትታትን ብሓደ ወገን ጥራይ ዝግበር ውሳኔታትን ማለት ብፍላይ ከዓ ነቲ ኣብ ቅዱሳት ቦታታት ናይ ነፍሲ ወከፍ እምነት ዘሎ ኣኽብሮትን ሓቅን ዝጥሕስ ውሳኔታት ክሓድጉ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ብዛዕባ እቲ ኣብ መላእ ማእከላይ ምብራቕ ዘሎ ኩነታት ብዝምልከት ወተሃደራዊ ንጥፈታት እናገደደ ብምኻዱን እንደገና ዓመፅን ዕንወትን ብምምጻእ ንሕይወት ማእለያ ዘይብሎም ሰላማውያን ሰባት ኣብ ከቢድ ሓደጋ ኣእትዩ ከም ዘሎን ሕጽረት ዝስተ ማይን ኤሌክትሪክን ድማ ተጋዲዱሎ በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ኩሎም እቶም ኣብዚ ኩነታት ዝሳተፉ ዘለዉ ወገናት መጥቃዕትታቶም ደው ከብሉን ናይ ምይይጥን ዲፕሎማስን መንገድታት ብህጹጽ ክኸፍቱን እምሕጸነኩም ኣለኹ። በዚ ከምዚ ድማ እቲ ኣብ መላእ እቲ ዞባ ዘለዉ ሰባት ዝምነይዎ ዘለዉ ሰላም ብዘይ ብድንጓይ ክርከብ እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣስዒቦም ኩሎም ምእመናን ምእንትቶም ብሰንኪ ኩናት ዝሳቀዩ ዘለዉ ኣብ መላእ ዓለም ዝርከቡ ህዝብታት ብቐጻሊ ክጽልዩ ተማሕጺኖም። ዕርቅን ሰላምን ቀልጢፉ ምእንቲ ክሰፍን ጐይታ ንልብቶም ሓላፍነት ዘለዎም ሰባት ይተንክፎን ንኣእምሮቶም ሓላፍነት ዘለዎም ሰባት የብርሃዮ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ጸሎት መልኣክ እግዚኣብሔር ዘካፈልዎ ቃል ምሕጽንታ ንኣዋጅ ብጽእና ፓትርያርክ ኣቡነ ኤልያስ ሆየክ ብምንኣድ እዚ ሓድሽ ብፁእ ኣብ ሊባኖስ ሰላም ከምጽእን ኣብ መላእ ዓለም ንዘለዉ ምእመናን ማሮናውያን ኣብ እምነቶም ከደልድሎምን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ነቶም ሓድሽ ብጽናዊ እተኣወጀ ፓትርያርክ ኣቡነ ኤልያስ ሆየክ ኣመጒሶም ምስክርነቶምን ኣማላድነቶምን ኣብ ሊባኖስ ሰላም ከስፍን ኣብ መላእ ዓለም ንዘለዉ ማሮናዊ ስርዓት ንዝኽተሉ ምእመናን ኣብ እምነቶም ከደልድልን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ደድሕሪ ጸሎት መልኣከ እግዚኣብሔር ኣብ ካስትል ጋንደልፎ ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ነቶም ካብ 1899 ዓመተ ምህረት ክሳብ 1931 ዓመተ ምህረት ፓትርያርክ ማሮናውያን ዘመንበረ ኣንጾኪያ ዝነበሩን መስራቲ ማሕበር ደናግል ማሮናውያን ዘቅድስቲ ስድራ ዝኾኑ ዝሓለፈ ቀዳም ብጽናኦም ብምእዋጁ ዘከርዎም። ርእሰ ሊቃነ ጳጳሳት ኣብ ዘስምዕዎ ቃል ብፁእ ኣቡነ ኤልያስ ንልዕሊ 30 ዓመት ንቤተ ክርስቲያን ማሮናውያን ብዓብዪ ተወፋይነትን ብጥንቃቕን ከም ዝመርሑ እውን ገሊጾም። ቅዱስ ኣቦና ስዒቦም ናይ ዘተን ተስፋን ሰብ ነበሩ ቢሎም ብምግላጽ ድማ ኣብ ቤተ ክርስቲያንን ማሕበራውን ፖለቲካውን ሕይወት ብሩህ መወከሲ ስለ ዝኾኑ ኣቦ ናይቲ ዓባይ ሃገረ ሊባኖስ ተባሂሎም ተጸውዑ ክብሉ ኣመጐስዎም። ርእሰ ሊቃነ ጳጳሳት ሓሳባቶም ኣብ ምድምዳም ጸሎትን ኣማላድነትን እዞም ሓደስቲ ብፁዓን ወትሩ ምስቶም ኣብ መላእ ዓለም ዘለዉ ማሮናዊ ስርዓት ዝኽተሉ ምእመናን የሰንይዎም ንብምሉእ ህዝቢ ሊባኖስ ድማ ህያብ ሰላም ክረኽቡ ጸልዮም። መስዋዕተ ቅዳሴ ኣዋጅ ብፅናኦም ዝሓለፈ ቀዳም ኣብ ከተማ ዲማኔ ናይ ዘመን ሓጋይ መንበሪ ገዛ ፓትርያርክ ማሮናውያን ኣብ ዝርከበሉ ተኻየደ። ኣባኡ ድማ ብፁእ ካርዲናል ማርቸሎ ሰሜራሮ ህየንተ ናይቲ ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ድማ ብሕታዊ ልኡኽ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምዃን ኣብቲ ኣጋጣሚ ተረኺቦም ነቲ መስዋዕተ ቅዳሴ መርሕዎ። ፓትርያርክ ማሮናውያን ብፁእ ካርዲናል ብቼራ ቡጥሩስ ራይ ኣብቲ መስዋዕተ ቅዳሴ ኣብ ዘካፈልዎ ስብከት ቃል ኣምላኽ ድማ ንብፁእ ሆየቅ ቅድስናኡ ካብቲ ንቤተ ክርስትያንን ንህዝቢ ሊባኖስን ዝገበሮ ኣገልግሎት ዘይፍለ ጉስነታዊ ኣገልግሎት ምንባሩ ኣስፊሖም ገለጹ። ነዞም ሓድሽ ብፁእ ናይ ኣምላኽ ሰብ ፓትርያርክ ድኻታትን ጭቁናትን ከምኡ ውን ኣብ መለኮታዊ ሓልዮት ምሉእ ትውክልቲ ዝነበሮ መራሒ ክብሉ ጸውዕዎም። ብፁእ ካርዲናል ራይ ኣስዒቦም ነቲ ኣብ 1916 ዓመተ ምህረት ኣብ እዋን ጥሜት ነቶም ብዓፀቦ ዝተቐዝፉ ሰባት ንምምጋብ ዝገበሮ ጻዕርታት ኣብ 1919 ኣብ ፓሪሳ ብተገብረ ዋዕላ ሰላም ንመንነትን ሉዓላውነትን ሃገረ ሊባኖስ ንምክልኻል ዝገበሮ ቆራጽነት ከምኡ ውን ንትምህርትን ግብረ ሰናይን ንሕዳሴ ስርዓተ ቤተ ክርስቲያን ማሮናውያንን ዝነበሮ ቅንዓት ዘከሩ። ብፁእ ፓትርያርክ ሆየክ ንቑሕ ጓሳ ጥበበኛ መራሒ ልቢ ኣቦ ምእመናንን ቅዱስን ዝኣመሰሉ ባህርያት ከም ዘጣመረ ሎሚ እውን ንሃገረ ሊባኖስ ዝመርሓ ውርሻ እምነትን ተስፋን ሃገራዊ ሓድነትን ኣውሪሶም ከም ዘለዉ ገለጹ።
1: ሰሊካን ጳጳሳት ልዮን መበል 14 ኣብ ብራዚል ሃሌሉያ እተሰሚየ ካቶሊካዊ ፌስቲቫል መንፈሳዊ መዝሙር ኣብ ዘመሓላልፉ ናይ ምስ ማዕርየት መልእኽቲ መንእሰያት ንእስነቶም ናብ ሓይሊ ስብከተ ወንጌል ክቕይርዎ ኣተባቢዖም በዚ ከምዚ ድማ ካልኦት ንኢየሱስ ክፈልጥዎን ንዓሚቕ ባህግታት ሰባት ምልላሽ ብምሃብ ንነፍሲ ወከፎም ከዓ ብዛዕባ ገዛእ ርእሶም ሓቂ ክገልጸሎም ምመታን ከም ዝበሉ ዜና ቫቲካን ኣፍሊጡ። ፍቕሪ እግዚኣብሄር ዝሓሸተ ዓለም ንምህናፅ ሓይሊ ስብከተ ወንጌል ክኸውን ፍቓድሉ እንክብሉ ቅዱስ ኣቦና ዕለት 26 ሓምለ ንመንእሰያት ብራዚላውያን ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ጻውዒት ብምቕራብ መንፈስ ቅዱስ ንእስነትኩም ናብ ሓይሊ ስብከተ ወንጌል ክቕይር ዝኽእል ነፍሲ ወከፍኩም ኣብ ህንፀት ናይታ ኣዚና ሃረር እንብላ ከተማ ሰላም ህያው ኣእማን ክገብረኩም ዝኽእል ወይ ከምቲ ቅዱስ ኣጎስቲኖስ ዝብሎ ኣብ ማእከል ከተማ ሰብ ዝርከብ ከተማ እግዚኣብሄር ኣብ ውሽጡኹም ዝዓበየ ፍቕሪ ከጓሃህር ፍቐዱ እንክብሉ። ብምኽንያት እቲ ኣብ ሰሜናዊ ምብራቕ ብራዚል እትርከብ ከተማ ፎርታሌሳ ካብ ዕለት 22 ክሳብ ዕለት 26 ሓምለ ዝካየድ ፌስቲቫል ሃሌሉያ ብዘመሓላለፉ ናይ ምስ ማዕርየት መልእኽቲ ጻውዒት ኣቕሪቦም እዚ ብምእመናን ብሕታዊ ማሕበር ሻሎም ካቶሊካዊ ማሕበረሰብ ዝዳሎ ምዃኑ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ መንእሰያት ምዃን ክሳዕ ክንደይ ዘደንቕ ምዃኑ ኣጉሊሖም ፍናኖም ተላባዕን ኣብ ኩላትና ዝተሓደሰ ናይ ወንጌላውነት ቅንኣት ከም ዘበራብርን ኣመልኪቶም እዚ ናይ ተልእኾ ወንጌል መንፈስ እዚ ነዛ ዓለም እዚኣ ንምልዋጥ መጠቃዕታ ዘይብሉ ምዃኑን ኣምላኽ ካብ ኩሎም ክርስትያን ዝፅበዮ ተግባር እውን ምዃኑ ኣስሚሮም ሎሚ እውን እንተኾነ ንነፍሲ ወከፍ ሰብ ብዛዕባ ገዛእ ርእሶም ሓቂ ዝገልጽ ኢየሱስ እቲ ንዓሚቕ ናፍቆቶም ዝምልስ ምዃኑ ክፈልጡ ዘለዎም ብዙሓት ሰባት ኣለዉ። ስለዚ ብዘይ ክርስቶስ ዘሎ ህይወት ጸጋ ዘይብሉ ህይወት ምዃኑ ብትብዓት ኣበስሩ። ንሱ እቲ መገድን ሓቅን ህይወትን እዩ። ንህላወናን ንኹሉ ነገርን ትርጉም ዝህብ ንሱ እዩ። እዚኣ እያ እታ እትድርኸና እምነት። ምስቶም እነፍቅሮምን ምስቶም ኣዝዮም ዘድልዮምን ምክፋል ድማ ይግባእ እዩ ከም ዝበሉ ዜና ቫቲካን የመላኽት። ሩሰሊካነ ጳጳሳት ልዮን መበል 14 ብተወሳኺ ግዜ እናሓለፈ ምስ ከደ ኣብ እዋን ሃይማኖታዊ ምትእኽኻብ ብመንእሰያት ዝረአ ኒሕ ክሓስስ ክጅምር ከም ዝኽእል ኣሚኖም። ይኹን እምበር ሓልሓልታ እምነት ንኽነድድን ብዛዕባ ትንሳኣይ ንምምስካርን ጸሎት ኣገዳሲ ምዃኑ ኣስሚሮም ሓቀይና ርክብ ምስ ጎይታ ጽንዓትን ብርታዕን ከምኡ ውን ሰማያዊ ኣቦና ፈጺሙ ከም ዘይገድፈናን ጽኑዕ መተእምማን ይሓትት። እንታይ ደኣ ብወዱ ክረኽበና እዩ ዝመጽእ። ስለዚ ንክርስቶስ ኣይትፍርሑ፣ ንሱ ወላ ሓንቲ ኣይምንዝዕን እዩ፣ ኩሉ ዝህብ እዩ እንክብሉ ብኣጽንዖት ገሊጾም እቲ ንርእሱን ጎይታ ሕድሪ ዝሓበ ሚእቲ ዕፅፊ ከም ዝቕበላ ዝተብሂሎም ኣብ ስፖርት ናይቶም ዝዕወቱ ሓጎስን ናይቶም ዝሰዓሩ ግን ሓዘን ንርኢ ምስ ክርስቶስ ኩሉ ግዜ ንዕወት ኢና ብምባል ርእሰ ሊቃነ ጳጳሳት ኣብ ዘመሓላለፍዎ ናይ ምስ ማዕርየት መልእኽቲ የስተብህሉ ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ብማርበባት ወንጌል ንምስባኽ ብምፍታን ዝፍለጥ ኣገዳሲ መንእሰይ ቅዱስ ካርሎ ኣኩቱስ ብምጥቃስ መደረኦምን ክዛዝሙ መንእሰያት ብኡ ክድረኹን በዚ ድማ ነዞም መሳርሕታት ብመጠንን ብስነ ስርዓትን ተጠቂሞም ማሕበራዊ መራኸብታትን ሰብ ስርሑ ኣስተውዕሎን ብፅቡቕ ክጥቀምሉ ኣተባቢዖም ምኽንያቱ ሓላፊ ዝኾነ ተራ መልክዕን ምትላል ኣብ መወዳእታን ሓቀይና ክብርታት ነቲ ብሓቂ ኣገዳሲ ዝኾነ ዝትክእ ዘይክውንነታዊ ዓለም ክስሕቡና ይኽእሉ እዮም ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሊቀ ጳጳሳት ክሪስቶፍ ዘኪያ ኤል ቃሲስ ኣብ ኒውዮርክ ዋና ቤት ፅሕፈት ሕብረት ሃገራት ሓድሽ ቆም ተዕዛቢ ቅዱስቲ መንበር እንክብሉ ከም ዝሰመይዎም ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሊቀ ጳጳሳት ክሪስቶፍ ዘኪያ ኤል ቃሲስ ኣብ ኒውዮርክ ኣብ ዝርከበ ዋና ቤት ፅሕፈት ውድብ ሕብረት ሃገራት ሓድሽ ቆም ተዕዛቢ ቅዱስቲ መንበር እንክብሉ ከምዝሰማይዎም ዝሓበረ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣስዒቡ ተወላዲ ሊባኖስ ናይ ሮዘል ስዩም ሊቀ ጳጳሳት ክሪስቶፍ ዘኪያ ኤል ቃሲስ ክሳብ ሕጂ ኣብ ሕቡራት ኤሚራት ዓረብን የመንን ሃዋርያ ልኡኽ ቅዱስቲ መንበር ከምኡ እውን ኣብ ሓውስ ደሴት ዓረብ ሃዋርያ ወኪል ቅዱስቲ መንበር ኮይኖም ከም ዘገልገሉን ኣብ 1994 ዓመተ ምሕረት ማዕርገ ክህነት ከም እተቐበሉን ኣብ 2000 ዓመተ ምሕረት ናብ ናይ ቅዱስቲ መንበር ናይ ስነምላዊ ክልኣዊ ርክባት ኣገልግሎት ተፀምቢሮም ኣብ ኢንዶኔዥያ ሱዳን ቱርኪ ከምኡ እውን ኣብ ቤት ፅሕፈት ዋና ፀሓፍ ቅዱስቲ መንበር ከም ዘገልገሉን በዚ ሓድሽ ቅዱስ ኣቦና ናይ ቅዱስቲ መንበር ቋሚ ተዓዛቢ ውድብ ሕቡራት ሃገራትን ክብሉ ዝሃቦዎ መዝነት ኣብ ዕዮ ሓፈሻዊ ኣኼባን ካልኦት ኣካላትን ውድብ ሕቡራት ሃገራት ዘሳትፎም ምዃኑ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ እዚ ዜና ቫቲካን እዩ ኣብቲ ኣብ ብራዚል ሓደ ካብቶም ኣገደስቲ ዝኾኑ ስነ ፅሑፋዊ መደባት ዝሳተፉ ዘሎ ናይ ባህልን ትምህርትን ጉዳይ ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ህየንተ ካርዲናል ደ መንዶንሳ ኣብዚ ስቕታ ብልቢ ምፍላጥ ዝብል ካብ ግጥሚ ኦሪደስ ፎንቴላ ዝተወስደ ኣምር ቁም ሓሳብ ኣብ ዝገበረ መበል 24 ሕታም ብዛዕባ እምነትን መግራምን ትውፊትን ኣማእኪሎም መደረ ከም ዘስምዑ ዜና ቫቲካን ኣፍሊጡ ኣብ ብራዚል ኣህጉራዊ ስነ ፅሑፋዊ ፌስቲቫል ፓራቲ ዝሓለፈ 523 ሓምለ ንጎሆን ካርዲናል ሆሴ ተሎንቲኖ ደ መንዶንሳ ከም ዘእንገደን ብፅኡነቶም ህየንተ ናይ ባህልን ትምህርትን ጉዳይ ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት እምነትን ባህልን ኣብ ዘተ ብዛዕባ እቲ ኣብ ዕዮኦም ተመስረተ ቀንዲ ረቑሑታትን ከምኡ እውን ህዝቢ ብራዚል ነቲ ንፅል ስግንጢር ዘርእስቱ ናይ መጀመርታ እኩብ ስነ ፅሑፋቱ ሓንጎፋ ቢሉ ከም እተቐበሉ ኣስተብሂሎም ሎሚ እውን ሰባት ከንብቦ ከም ዝተባብዑ ዜና ቫቲካን ኣፍሊጡ ኣብቲ ንኣስታት ሓደ ሰዓትን ፈረቓን ዝቐፀለ ኣኼባ ብርክት ዝበሉ ኣርእስታት ዝተለዓሉ ኮይኖም ከም ድረኺት ሓይሊ ግጥሚ ንካርዲናል ብለክዕ ኣግራሞት ማእከል ዓለም እዩ ምኽንያቱ ክንድናቕ ዓቕሚ ምዝህልወና ብህወት ንህሉ ማለት ህወት ኣይተሓልፈናን እያ ህወት ኣብ ሕቶ ክትእትወና ብህወት ክንቆስል ንፍቀድ ስለዚ ግጥሚ መባዕታውነት እዩ ምግራም ነዚ ምስከውንነት ግዳማውን ውሻጣውን ዓሚቕ ዝምድና ዘእትወና ምድንፃው ከም ዘመንጩ ኣብሪሖም ንዚ ድማ እዩ ምስማዕን ምክትታልን ኣዝዩ ኣገዳሲ ዝኸውን ስለዚ ክንፅል እንተደሊና ኣዕንትና ከፊትና ንዝርዝራት ነገራት ፍጻሜታት ንዝሓለፉ ኩሉ ከነስተብህለሉ ይግባእ ምኽንያቱ ኣምላኽ ኩሉ ግዜ ስለ ዝሓልፍ ማለት ምስጢር ኩሉ ግዜ ስለ ዝበፅሓና መዓልታዊ ምስጢር ብስራት ይፍፀም ከም ዝበሉ ዜና ቫቲካን ኣፍሊጡ ግጥሚ ካብ መናኔ ጥራይ ዘይኮነስ ካብ ኣብ ቅድሜና ዘሎ ፅኑዕ ተኣማንነት ስለ ዝምንጩ ምስ ክውንነት ምፅናዕ ይሓትት እንክብሉ ካርዲናል ደመንዶንሳ ወሲኾም ብምግላፅ ከም ንኣብነት ሂወት ንዓና ዘይትግደስ ስለ ዘይኮነት ኣብ ህላወና ምዘጋጥም ቁስሊ ንገጥም እዚ ግጥሚያ ዝያዳ ህያው ዝገብሮ ቁስሊ ሰብኣዊ ንምዃን ዘሎና ተስፋ እዩ ኢለ ኣኣምን እንክብሉ ከም ዘብርሁ ዜና ቫቲካን ይሕብር ካልእ ኣብቲ ዝተኻይደ መደብ ዝተዘረበሎም ኣርእስታት ድማ ባህሊ ቃል ትውፊት ኣብ ምትሕልላፍ ፍልጠት ዝምልከት ኮይኑ እቶም ፖርቹጋላዊ ካርዲናል ናይ ገዛእ ርእሶም ስድራኦም ኣብነት ብምጥቃስ ኣዝየ ዕድለይና እየ ኣዝየ ዕድለይና እየ ነይረ ዘይተማሃረት ግን ከዓ ፍፁም ናይ መጀመርታ ቤተ መፃሕፍተይ ዝነበረት ዓባየይ እያ ከምኡውን ኣብዛ መሬት ዝያዳ ዘይተለምደ ቤተ መፃሕፍቲ እንክብሉ ኣብሓጎታትን ኣዳሓጎታትን ኣረጋውያንን ኣረጋውትን ብምዝካር ናይ ቫቲካን ቤተ መፃሕፍቲ ሓላፊ ኮይኖም ዘገልገልሉ ዓመታት ብምዝካር ኣብታ ክሞትቲኣ ብዓብዪ ስምዒት ዓባየይ ግን ከዓ ዓባየይ ጥራይ ዘይኮነ እቲ ዝሓለፈ ወለዶ ብዓብዪ ጦብላሕታ እየ ዝዝክር ዝነበርኩ ኩሎም እቶም ዝተማሃሩ ግን ኣብ ምትሕልላፍ ስነ ፅሑፍ ሓላፍነት ዝስከሙ ናይ ኢድ ፅሑፍ ባህሊ ብሰንኪ እደ ጥበብ ኣብ ኣፍ ደገ ዓብዪ ሰውራ ከም ዘሎ ኣመልኪቶም ምስ እዝቢ ዝምልከት ድማ ነቲ ግሮም ሰብኣውነት ዘርእስቱ ናይ ርእሰ ሊቃነ ጳጳሳት ኢልዮን መበል 14 ኣዋድ መልእኽቲ መጻኢ ዝመልኦ ፅሑፍ እንክብሉ ብምግላፅ ሰብ ብደ ጥበብ ብዝማዕበለ መጋበርያታት ክትካእ ዘይክእል ምዃኑ ጥራሕ ዘይኮነ ውኽበት ሕልና ዘለዎ እውን ምዃኑ ዘብርህ ሰብኣውነት ዝትንትን እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ስቡኽ ኣንተ ዘርእስቱ ናይ ርእሰ ሊቃነ ጳጳሳት ፍራንቺስኮ ኣዋድ መልእኽቲ ጠቒሶም ሓደ ካብቲ ኣብ ዘመናዊ መዋዕል ካብ ዝግለፁ ዓበይቲ ሰውራዊ ሰነዳት ተባሂሉ ዝግለፅ ዓዋድ መልእኽቲ ምዃኑ ብምምልካት ስለዚ ንሕና ጎይቶት ተፈጥሮን ኣከባብን ዓለምን ኣይኮናን የግዳስ ሓለውቲ ኢና ሓለውቲ ኢና ጓሶት ናይቲ ኣብ ከባቢና ዘሎ ክውንነት ኢና ግጥሚ ኣጠማምታና ንኽንቅይር ንዓለም ንኸነስተውዕል ከምኡውን ኣብ ዓለም እተፈለየ ተልእኾ ሒዝና ከም ዘሎና ንኽንርዳእ ዝሕግዘና እንተኮይኑ ንደቂ ሰብ ህልውን ነቲ ብድሕሬና ዝመፅእ ዓብዪ ኣበርክቶ ዝገብር ይመስለኒ እንክብሉ ዘስምዖ መደረ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ሰራሕተኛታት መጥፋዕቲ ሓዊ ምክልቲአን ሃገራት ዝዝርጋሕ ዘሎ ባር ሓዊ ንመግታ ኣብዝቃለስሉ ዘለውሉ እዋን ኣብ ፈረንሳ 200,000 ሰባት ኣብ ስፓይና ድማ ኣስታት 70,000 ሰባት ከም እተመዛበሉን ምዕራብ ኤውሮፓ ኣብዚ ወቕቲ ሓጋይ ፍሉይ ልዑል ሙቐት ብምህላው ዘጋጠመ ባር ሓዊ ንመግታ ኣፀጋሚ ይገብሮ ከም ዘሎ ይንገር ኣብ መላ ስፓይናን ፈረንሳን ኣስታት 270,000 ሰባት ኣባይቲ ፅሕፈት ምክልኻል ሓደጋን ኣድሕን ሂወትን በቲ ዘጋጥም ዘሎ ባርሓዊ ምክንያት ክግዕዙ ትእዛዝ ከም እተዋሃቦምን እዚ እውን ካብ መነባብሮኦም ከም ዘመዛበሎም ባርዕ ዱር ኣብ ዝተወሰኑ ከባብታት እተን ሃገር እናባእሰ ይኸይድ ኣሎ ኣብ ማዕራብ ኤውሮፓ ናይ ሓጋይ ሙቐት ብፍሉይ ልዑለ ብምዃኑ ሓዊ ብቐሊሉ ክዝርጋሕ ይገብር ምህላውን ክሕበር ወርሒ ሰነ 2026 ዓመተ ምሕረት ኣብ ማዕራባዊ ኤውሮፓ ካብ ናይ ዝሓለፈ ዓመታት ወርሒ ሰነ ክነፃፀር እንከሎ ኣዝዩ ብርቱዕ ሙቐት ዝተረኣየሉ ምዃኑ ኮፐርኒክስ እተሰሚየ ኣገልግሎት ተኸታታሊ ለውጢ ከባብያዊ ኣየር ኤውሮፓ ዝሃቦ መረዳእታ ይሕብር ኣብ ፈረንሳ ልዕሊ 98,000 ሄክታር ከም ዝባደመን እዚ ኩነታት ምስ ኣዝዩ ደረቕ ኩነታት ኣየርን ኣብ ሰፊሕ ከባብታት ፈረንሳን ስፓይናን ዝዘንብ ትሕቲ ማእከላይ ዝናምን ተደሚሩ እቲ ኣትክልቲ ኣዝዩ ደረቕን ንመቃፀሊ ዝቐነዐ ምዃኑን ንፋሳት እውን ነቲ ሓልሓልታ ንምስፋሕ ክሕግዝ ከም ዝኽእልን ብሪጣንያዊ ትካል ፈነወ ዝሃቦ ፀብጻብ የመላኽት ብተወሳኺ ዘይተለምደ ርጥብ ዝበለ ክረምቲ ኣትክልቲ ብሰፊሑን ብቕልጡፉን ክዓብዩ የኽእሎም ከም ዝነበረን እዚ ድማ ብዋዒ ሓጋይ ምስ ነቐፀ ነቲ ባርዕ ሓዊ ነዳዲ ኮይኑ ከም ዝርከብን እዚ ድማ ባርዕ ንኽዝርጋሕ ፍፁም ምቹእ ኩነታት ይኸውን ለውጢ ከባብያዊ ኣየር ኣብ መላእ ኤውሮፓ ንሓደጋ ማዕበል ሙቐት ሓጋይ እውን كب زبلو كوينو كم زلون زدما أب مدريز قلطفة موسخ درجة موقت زرعيلا أهجر كوينان كبش عند الشعة ميتن تسعة تجميرو أب نفسه كب عصر تعامت موقت لعلي بعد نتبح مشتي وصق علو مرح منقست فرنسا سباستيان لوكورنو نتيب على حوي ترايو زي فلتن قبل بمقلات أب إكس محبرو مربط بزلون عقلي أدرشاو أبلو أب زرقو حد صحوف بارع جيروند أزيو حيال بمقانو نايق الزقر اسو نفاسات يمنشو كم زلون بمملكات قدامنا تنعان تصور إيو هيوات لك سبات محلاو نحدقا بارع حوي كابزتق على عبوتا تاق أماتو نقزيو كواتو تأزاز موطاء بزي وعلى حدر كخبر دما ألوو كم زبالان على تسران شدستان حملة سب مزي أبل علي بارع جيروند حال حالتا زعقت نقراتنا مخعو بفلويز تمتعاتنا عباين عايت سعنات نفرتي كتك أموي الشبا شبو مهلاهم زينا فاتيكان من جتات فرنسا تقيسو يحبر زي كم زلون كلو أبيتق على إساقة تمام مادريد بارع حوي قتل كم زلون بزي حدقة زمقنيات أبتحاقر بوحدو سسا شح سبات كم التمزابلو كحبر انكلو مراهي منقست سباينا بيدرو سانشيز علت إسران شدوشتن حملن قزدين عطاب زحبو مقلتي اتيك أدامنات هوت مدحانن سب زنبرولو كبابتات محلون مخوانو أقوليحو استحال له ساعتات أبك المينا اللو انقبل كم زتنقق زحبر زينا فاتيكان أصعبو بتوساقي أبسباينا أبزعمت أستات 130 شح هكتار دور كم زتقعات صلان زدما أبزحال فعصر تعمتات عمتهم مأكلاي 100 شح هكتار دور تقعات إلو إيو انقبل كم زرقاقات أملاقيتو برا حوين خالوت كبابتات أوروبا أون كتنقف تانيحو إيو إيطاليا أبس سيتشيليا لعلي 305 بار حو زقات ما كوينا كومو اون سكوتلاند هسو تصرادي اتاب حادة حقراونا تخلط سفران زنادادة بار حوي نعصر تمعالتات اب متفاة تزميدا كم زنابارات يمالاخت كبراتنا كبران سمعتنا سلما كتتالكم نمسجن ناي لامي مادة بفنونا ابزي الزازم ابنيت بحمد بفنوك سابن الراقب بدحان سلام تنحو يتبارك يسوع كريستوس لاوليتور يسوع كريستوس